እሳት ወግላፊቱ ዲብሽራክ ለከሬ ወለይል ይፈግር ምኑ አከይ ለመድ እንደት ማና ወንደት ዓሳ ሊፈግር ምኑ አከይ ለመድ ይብለ ወድቅ ዲብ ቀይድ ናይ ወለፍለልት ክረው ብዝሓምቶ ብዝሓም ኣዳም ወብዝሓም ሽሪካት እግለስ ጃይሮም ልዘብህ ዳዓየት ለወዱ ቃሪቤት ግርም ውሲት ግርም ወልባስ ግሩም እንደ ለብሰው ሮት ወጀፈርስ ይትግርም እንደ አትገሰ አረብ ይትግርም እንደ ሰውግ ስጃረት እንደ ሰቴ ለሩ ከለቀሺም ሄኒ እል ስጃረት ለሰቴ አረብ ይትግርም ውስ ይትግርም ወልባስ ግሩም ወእሙር ገቢ እንደ ቤላ ስጃረት ለምግ ወሐሬ ኤፕትሬሳ ይፈግራ እል አዳም ለል ቃልል ዳለየኒ ይትኖሱ ለላመድሊ كم لتعسو وقال لفقر منكم يقدر وان عملو لالين قلت مني وان دار حزي كم كب ديبو اقنا عمر بنا كوالف مستحيل ممني يقبل منو قد تفقر كبوتو منو والف قلت تبالح كوالف منو قلنا تنجي وجبنا كعافيتنا ومعنا قلنا قب من نديد